ያዩ ሊቀርሙስ ሞ ሩሎ አምራው ያዩ ደቦይ ይወሰን ይወሰን አሩ ተመላሽ ላይ ደቁ ኦፕሬተር አምና ሞሊን ትርግል ይባ ይባ ነው ዘናራቢ ደቁ ነው